타이슨의 해의 은누들인 선들 얼른 세디기 느근지르고 실뜨두저 등끌에 능명 허유조 다른 거라 번세다 알뜬갈 지구를 들거슴부터 허이갈른자스가스니 느근지르고 실뜻 타이스 류잔 젤르본 통할나 은누뚜르볼 민우바이 어찌긴 알뜬 사고니기 잘금질바 아내 느리기 자가 들불 쇼잔네 앙하언 황디긴 철이기 오르금질슨니 흘버수 한지응디 류잔 은허이루 와스카기 얼내 돈다 통흘린 위서 얼군 셋북들은 군여 시귀처는 자 지응디 학간 은누뜨르 사고르니기 어딜게 쇼장인 앙하 언금은 통을 흑슨 돌다 타이스 류잔 내부이 댄젤을 보나 은누뜨르 이쇼 얼른세디문은 암구릉이 아수주 비치긴 세대 인을 떨었던 도와다봐 딸이 들어근 까비야떼 당시 월월을 은 우두린 천들 엉식은 먼저를 낳았다봐 징디 한에 젤르기 흘러지 딸이 들어근이 비치긴 세대 인을 맨친 까비야떼 당시기 늑늑걸 월월 제갓 늘 떨었 제갓 엘보건토 아 엘호토 엘머진 가지라 이때는 이것 야물시 알타나스 보이룩슨 바 으드거 오치리 볼볼 가비안 당시 느그느그 터진 엉스마히 가비안의 당시기 브르노 엉술 마랏 덴젤르 보나 옐른 당시 엉소 자 이치긴 세드문의 한의 작두리 향은 뜰 엉스나 야므르지르기기 주스니 여 두심을로 월간 우든네 두심을 월박사나테 엽슨바 월후사나 우스거긋 월스 투러스 들슬릇 어찌으시 물돈 벌벌 운슨 더부르고 벌슨 옐튼닌 우적고 식당슨 나스가라가후에 돌다 벌너 젤헤세딘 옐리기 벌벌 은우두린 천드르 벌너기 앙스바 эн хоёри ангшгсэн юм болбол өгүн ичөө хэши валсигий засхдэр сэна олон сэдэд болбол чигэрэл болгож ангшулба өгүни сонгсэн сэд бүгдөө өвшүү чөөжинний дотор ам болбол зүв жаммар яппл ямар хэртэм самун жаммар яппл яхдаг юм Өгүүні хүлгэн үүгээ үрдімтін сэдэн нар тонгаа мүддүг юмо. Чаас хүддий нэмэн болбай чишэл үүгээ чорвай. Чихчи мүргэн сэд болбай чихэл үүгээ мүддүгээ. Өгүүнэр болбай олэн сэдэйн өмнэ сурагаал болган оңшуулым барахсэнэ дарага. Чиэнгдэй хакка лүүн танг манчин танг мүү гварабан жиргэ хэврат. Дэхэн жирлэг бон үүгэлнэ. Ода өчэг хаанэй бэй нэгэн тэллэн тэнгэр өдөр дэвшчээ. Өхэ тайфуғы болбол бэй сэвэлэх ордэндэн жална. Өн өдөр өн чаккас болбол гуарабын ордэнэй даттэр гүнгэгэй датна. Ямар гаджэгэрэн ямар өртэм дэнэгэй

0: 탈롱 이산 내가 찌리비 얼굴 잡이야 흠만 산나. 니니 부인에 둘러 은가 찌리 유운 왈라스트루 억슨들 오시 무이어른 땅머네 덥틀어가라. 허슬리구이 아식 으때 오리간 발발 얼굴 잡았 까를 세대 가지란 발발 얼굴 잡이 금은 오늘은 산나. 하늘진 상사도 좀 그래 하일 돌아다 못 돌잖아. 어찌나 하가 은와 친 상사 너근 지르고 얼흑출은 받아 젤럭 보는 걸라 주위태 진딩 혹인 못둘룩서 와치라 주위태 은우들인 자원들은 못둘텐데 니근 들은 하이로다 못둘지 와치라스 우들인 센 자긴 센이 송하지 그저 말타 말로 진딩 혹치 어서 못다그만 은진 젤럭 보는
1: эрхэм хүндэтэй сонсогчид аа Төбаражуугийн Монгол хэлний нэвтрүүлгийн Өв соёлын алтан хором тусгай нэвтрүүлгийн энэ удааны дугаар энэ төхрээд өндөрлж байна. Найруулагч нэвтрүүлэгч Журамтай. Хянагч Отхон. Хүлэн сонссон та бүхэнд баярлалаа. Та бүхэн жалгаад Төбаражуугийн Монгол хэлний нэвтрүүлгийн бусад програмуудыг хүлэн авч сонсоорой.